ቆርሶላ ቆርሶው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅን

ዋሻን ዋቦዬ አመጣለሁ ብለው ዋቦዬ ሰው እንዴት ዋሻል ዋቦዬ ማበል እንኳን አንተን ዋቦዬ ምድር ያበላሻል

መጀመሪያ እንደምን ጨበጥ መዳፈስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ ንጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ተወጅኛለሽ አዎ ታፈቅሪኛለሽ አዎ ወጅኛለሽ አዎ ጋውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

ያጣፈሩ ሰው አይፈራም። እኔ እንኳን አለብኝ ነገር አብሻካ ደቃቃ ጋር አልነጋገር። ተደባላቂ እንደ ሰርገኛ እንዲያምንም የሚሉት ያኛ ይዞ ይመጣል ከሞገደኛ እንደነበሉት ያን መርዘኛን የጋለሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው። ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ። ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባ

አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የማዝ ነው የሰውን ነገር ወዲያ ትቶ ያምላክን ነገር ተመልክቶ ትሬ ቆርጥሞ አጠቶ

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ

እንዲያው በባዶ ወደ የኛ ስራት ከባድ እንዲያው በባዶ ወደ የጌታችን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

ሰራ ሁኝ እንዳክመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም እንዲህም አርገው ቢሰሩት መፍረሱ አይቀርም የዛሬ ዘመን ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰው

አስደክተሽኝ ያልቀጠን ምናምን እንዲህ ያደርግም ፍቅርሽ ብቻውን የሷ ፍቅር አልቆ እኔ ሲጀምር የፉዲዲዲዲ

ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው አስገ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ ያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጬ እሱ ሲነፋ እኔም ወጬ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አው

አውቃለሁ መርምሬ አይምሮ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ና